ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መረብ ቋንቋ ትግሪና ሰላምታና ነቕርብ። ናይሎም ዕለት 9/2026 ዓ.ም መደበፈናዋና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ስፓይና ክሳብ ዕለት 12 ዘካይድዎ ዘለዉ ሃዋርያዊ ዕደት ኣብ ናይ ዕለት 8 ውዕሎ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ዕለት 8 ንጎሆም ስርሰ ሊቃነ ጳጳሳት ልዮመበል 14 ክልኣዊ ርክበ ከም ዘካየደ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮመበል 14 ምስ ኣባላት ህዝባዊ ባይቶ ስፓይና ንምርኻብ ናብቲ ናይ ተሃገር ህዝባዊ ባይቶ ህንፃ ቅድሚ ምኻዶም ንጎሆ ዕለት 8 ኣብ ሳልሳይ መዓልቲ ዑደቶም ኣብ ማድሪድ ምስ መራሒ መንግስቲ ስፓይና ፔድሮ ሳንቸስ ንሓፂር እዋን ክልኣዊ ርክበ ከም ዘካየዱ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ማድሪድ ዕለት 8 ንጎሆ ምስ ናይ ስፓይና ኣባላት ህዝባዊ ባይቶ ተረኻኺቦም ኣብ ዝስምዖም መደረ እዚ ርክብ እዚ ንፈለማ ግዜ ምዃኑ ብምምልካት ነፍሲ ወከፍ ናይ ብሓቂ ዲሞክራስያዊ ማሕበረሰብ ሓሳብካ ናይ ምግላፅን ናይ ሕልናን ሃይማኖትን ናፅነት ክሰፍሕ ኣለዎ። ኣባይቲ ስድራ ምድጋፍ ንሓደ ህዝቢ ከም ዘደልድል ሂወት ካብ ምፅናስ ክሳብ ብባሕርያዊ ሞት ክሕሎ ከም ዘለዎ ኩሉ ኩናት መሪር ስዕረት ምዃኑ ከምኡ እውን ሓደስቲ እደ ጥበብን ሰብ ስርሖ ኣስተውዕሎ ፅኑዕ ስነ ምግባራዊ ክትትል ከም ዘድልዮ የጉልሑ። ርእሰ ሊቃነ ጳጳሳት ልዮመበል 14 ንህዝባዊ ባይቶ ስፓይና ኣብ ዘስምዖም መደረ ሓሳብካ ናይ ምግላፅን ናይ ሕልናን ሃይማኖትን ናፅነት ንነፍሲ ወከፍ ሰብ ምኽባርን ናይ ሓቂ ንዲሞክራስያዊ ሕብረተሰብ ወሳኒ ጉዳይ ምዃኑ የጉልሑ። ቅዱስ ኣቦና ናይ ዘስምዕዎም መደረ ፅማሬ ከምዝስዕብ ናቕርበልኩም። ኣብ ዕመረት መደረኦም ርእሰ ሊቃነ ጳጳሳት ልዮን ነፍሲ ወከፍ ናይ ብሓቂ ፍትሓዊ ሕብረተሰብ ኣብ ኣፍልጦ ናይቲ ዘይግሃዝ ክብሪ ሰብ ኣውነት ሰብ ክምስረት ኣለዎ። ከምዚ ዝበለ ክብሪ ቅድሚ ዝኾነ ይኹን ሕድገት መንግስቲ ዝቕድምን ንዝቕየር ማሕበራዊ ምርድዳእ ወይ ንምልውዋጥ ህሞታት ኣብላፅ ድምፂ ክግዛእ ከም ዘይክእልን ደጊሞም ብምርግጋፅ ነዚ መሰረት ብምግባር ብሕጊ ማሕበራዊ ሓባራዊ ሂወት ናይ ምውዳብ ከቢድ ክስከሙ ዘለዎም ሓላፍነት ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ በቲ ጓሓፋይ ባህሊ ተጠቂምካ ምድርባይ ብዝብል ባህሊ ኣብ ሓደጋ ክኣቱ ከም ዝኽእል የጠንቅቑ። ሕብረተሰባትና ሂወት ከም መሰረታዊ ክብርታት ኣፍልጦ ካብ ብምሃብ እንተቋሪፁ ሓደ ማሕበረሰብ ነቲ ኣብ ማሕፀን ዘሎ ህፃን ንኣረጋውያን ንሕሙማት ነቶም ኣብ ፅሞና ዝሳቀይ ወይ ድማ ምሉእ ብምሉእ ኣብ ሓልዮት ካልኦት ዝምርከዙ ዝጥንጥን ሕብረተሰብና እንታይ መፃእ ክህልዎ ይኽእል ዝብል ሕቶ ኣቕሪቦም ምክልኻል ሂወት ወዲ ሰብ ናይ ግሊ ረብሓ ይኹን ናይ እትናዘዞ ሃይማኖት ስክፍታት ዘይኮነስ ዕላማ ስልጣን ምዃኑ ኣብሪሆም ብፍላይ ነፍሲ ወከፍ ሰብኣዊ ሂወት ካብ ፅንሲ ክሳብ ብተፈጥሮዊ መወዳእታኡ ኣብ ነፍሲ ወከፍ ኩነታት ህላዊኡ ኣፍልጦ ክወሃቦን ክሕሎን ኣለዎ። እዚ ርግፀናነት ምዝድብዝዝ እቶም ኣዝዮም ተቃልዕቲ ዝኾኑ ቀዳሞት ግዳያት እዮም። እቲ ሕጊ ድማ ዝዓመቐ ትርጉም ይስእን ማለት ንነፍሲ ወከፍ ሰብ ብምግልጋልን ምክልኻልን ምዃኑ ከም ዘተሓሳሰቡ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ግብረ ገባዊ ዕብየት ሓደ ህዝቢ ነቲ ብዝዓበየት ኣፋፍነት ዝልለይ ሂወት ኣብ ምስናይን ምሕላውን ዓቕሙ እዩ ዝምዘን። ናይ ሓባር ረብሓ ናይ ሓባር ኣድማስ ምዃኑ ምዝዝንጋዕ ህዝባዊ ስጉምቲ ነቲ ናይ ኩሉ ረብሓ ኣክንዲ ዝሕሉ ናብ ከፊላዊ ረብሓታት ናይ ምብትታን ሓደጋ የጋጥም። ስድራ ቤት ፍሉይ ኣገዳስነት ከም ዘለዎ ብኣፅንዖት ኣዘኻኺሮም ቀዳማይ ሰብኣዊ ክውንነትን ተፈጥሮዊ መሰረት ናይቲ ሕብረተሰብ እውን እዩ። ኣብ ውሽጢ ስድራ ቤት ወለዶታት ይተሓዋወሱን ንሕብረተሰብ ውሽጣዊ ቀጻልነት ዝህብ ህያው ዝኽሪ ከም ዘመሓላለፍ ኣዘኻኺሮም ስድራ ቤት ኣብ ዝድገፈሉ መንፈሳውን ማሕበራውን ምርግጋ ኣህዛብ እውን ከም ዝድልድል ቅዱስነቶም ብምምልካት ስድራ ቤት ወትሩ ቀዳመይቲ ቤት ትምህርቲ ሰብኣውነት እያ። ሓደ ሰብ ቅድሚ ዝኾነ ቦታ መባእታ ሰዋሱ ሓባራዊ ህይወት ዝመሃረላን ንህይወት ከመይ ጌርካ ከም እትቕበሎ ንኻልኦት መሕ
ምሕላይን ይቕረብ ምባልን ምግልጋልን እትመሃረላ ቤት ትምህርቲ እያ ኣብዚ ዕማም እዚ ትካላት ትምህርቲ እውን ወሳኒ ተራ ከም ዘለዎን ኣመልኪቶም ኣብኣቶም ሓደስቲ ወለዶታት ንሓቂ ክደልዩን ክፈትውን ትርጉም ህወትን ክብሪ ነፍሲ ወከፍ ሰብን ኣብ ሕቶ ምልክት ምእታው ክመሃሩ ከም ዝኽእሉ የስተንትኑ እቶም ብዙሓት ሰባት ሰላምን ድሕንነትን መጻእን ንምድላይ ኩሉ ነገር ገዲፎም ክስደሩ ዝግደዱ እውን እናሓሰቡ እቲ ዘሕዝን መዓት ስደት ሎሚ ንሕልና ኣህዛብን ስነ ምግባራዊ መሰረተ ኣህጉራዊ ስርዓትን ይፈታተን ኣሎ ብተወሳኺ ሓደ ሰብ ብሰንኪ ሃገራዊ ብሄራዊ ሃይማኖታዊ ወይ ቋንቋ መበቀሉ ወይ ብሰንኪ ቁጠባዊ ወይ ማሕበራዊ ኩነታቱ ኣድልዎ ኣብ ዘጋጥመሉ እዋን ቅዱስነቶም ንዚ ኣድልዎ ዝነቒፎም እዚ ክኸውን እንከሎ እቲ ኣድማሶም መትከል ማዕረ ክብሪ ኩሎም ደቂ ሰባት ብከቢድ ከም ዝጠሓስ ኣስተብሂሎም ኩነታት ስደተኛታትን ተመዛበልትን ንሰባት ኣብ ማእከል ዘቐምጥ ክወፁ ዘገድድ ጠንቅታት ዝምልስን ኪኖ ዘይቀዋሚ ምሕደራ ዝኸይድ ምላሽ ከም ዘድሊ የተሓሳስቡ ካብዚ ድማ ክልተ ዕፅፊ ጠለብ ማሕበራዊ ፍትሒ ከም ዝለዓል ኣመልኪቶም ውሑሱን ሕጋውን መገድታት ኣኽብሮታዊ ኣቀባብላን ሓቀይና ዓድላት ውህደትን ምቕራብ ከም ዘድሊ እኳ እንተገለጹ ማዕረ ማዕርኡ ኣብ ዓድኻ ናይ ምፅናሕ መሰል ምድንፋዕ ከም ዘድሊ ኣነፂሮም እዚ ድማ ብሰንኪ ስእነት ሰላም ድሕንነት ወይ ክቡር ኩነታት መነባብሮ ብሰንኪ ቁጠባዊ ዘይምዕርዩነት ወይ ብሰንኪ ሳዕቤናት ቅልውላዊ ከባብያዊ ኣየር ዝኾነ ሰብ ገዝኡ ክገድፍ ከይግደድ ምስራሕ ከም ዘድሊ ገሊፆም ኣብ ዝሓለፉ ዓመታት ሓደገናታት ዝኾኑ መስመራት ነቲ መብዛሕትኡ ግዜ ዝሕባእ ወይ ዕሽሽ ዝበሃል ክውንነት ዘስዕቦ ዓብዪ ዋጋ ከም ዘጉልሑን ብዙሓት ሰባት ግዳይ ተስፋ ምቁራፅን ኣሰጋግርትን ንግድ ሰባትን ኮይኖም ከም ዘለዉ የዘኻኽሩ በዚ ምክንያት ድማ ብፍላይ ኣብ ውሽጢ ዞባ እውን ብዙሓ ጉናውን ምትሕግጋዝ ምክልኻል ስርሒታት ኣድሕን ህወት ከምኡ እውን ንግዳት ዝግበር ሓገዝ ምሕያል ኣድላይ ምዃኑ ርእሰ ሊቃነ ጳጳሳት ተገሊፆም ዝኾነ ይኹን ህዝቢ በይኑ ክንዲዚ ዝዓቐኑ ብድሆ ክገጥም ከም ዘይክእል ኣስሚሮም በዚ ምክንያት እዚ ዝተዋደደ ደጋፍን ውፅኢታውን ምላሽ መተካእታ ዘይብሉ ምዃኑን ነቶም ዝስደሩ ሰባት ሓለዋ ተቐባልነትን ሓቀይና ዓድላት ውህደትን ከረጋግፅ ከም ዝኽእል ኣፅኒዖም የዘኻኽሩ ርእሰ ሊቃነ ጳጳሳት ዓለምና ብብዙሕ መልክዓ ዓመፅን ውልትውና ሓድሕዳዊ ዘይምትእምማንን ዝገልፅ ዓሚቕ መንፈሳውን ባህላውን ቅልውላዊ የጋጥማ ከም ዘሎ ኣስሚሮም ኣብዚ መንፅር እዚ ሰላም ከም ፖለቲካዊ ባህጊ ካብኡ ንላዕሊ ድማ ከም ሓቀይና ግብረገባዊ ኣድላይነት ከም ዝቐርብ ገሊፆም ንዝተፈላለየ ኣተሓሳስባ ዘለዎም ዘኽብር ህዝባዊ ክትዕ ኣብ ኣገልግሎት መራኸቢ ብዙሓን ዝርከባ ትካላት ሓቅን ዕርቅን ዝደሊ ታሪኻዊ ዝኽሪ ኣብ መንጎ ዘይምርድዳእ እውን እንተኾነ ዜግነታዊ ምሕዝነትን ሓድሕዳዊ ምክብባርን ክቕፅል ዘኽእል ማሕበራዊ ሂወት ዝሓትት ምዃኑ ኣስሚሮም ብደረጃ ዓለም ሰላም ስነምላዊ ክልኣዊ ርክብ ብትብዓት ስነ ምግባራዊ ሓላፍነትን ንመንነት ነፍሲ ወከፍ ህዝብን ኣብ ምኽባርን ሃገራትን ግርጭታትን ብሰላማዊ መገዲ ኣህጉራዊ ሕጊ ንምፍታሕ ኣብ ዘለዎን ግዴታ እተመስረተ ናይ መፃኢ ራእይ ከም ዝሓትት ኣትሪሮም የተሓሳስቡ ኣብዚ መንፅር ዝ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነፍሲ ወከፍ ውግእ ኣብ መወዳእታ ናይቲ ናይ ዘተ ዓቕምን ከምኡ እውን ናይቲ ኣብ መንጎ ኣህዛብ ዘሎ ናይ ፍትሒ ማእስር ኣፍልጦ ዝህብ ናይ ሓባር ሰብኣዊ ንቕሓት ዝሕምም ስዕረት ምዃኑ ኣስሚሮም ኣፅዋር ግዜያዊ ስቕታ ከምፅእ ከም ዝኽእል ተዓዚቦም ሓቀይና ንነባርን ሰላም ግን ፈፂሞም ክሃንፁ ኣይክእሉን እዮም በዚ ምኽንያት እዚ ኣብ ዝተፈላለየ ክፋላት ዓለም እንኮላይ ኣብ ኤውሮጳ ዳግመ ዕጥቂ ንተኣፋፊ ኣህጉራዊ ኩነታት ዳርጋ ዘይተረፉ ምላሽ ኮይኑ ምቕራብ ኣሰካፊ እዩ እንክብሉ ኣጉሊሖም ሓቀይና ድሕንነት በንጻሩ ካብ ፍትሒ ዕጉስ ዘተ ኣኽብሮት ኣህጉራዊ ሕጊ ህወት ህዝብታት ልዕሊ እቲ ካብ ኩናት ዝረብሕ ረብሓታት ካቐምጥ ዝኽእል መምርሒ ዝምንጩ እዩ ይብሉ ኣብ ወተሃድራዊ ዓውዲ ሓደሽቲ እደ ጥበባትን ሰብ ሰርሖ ኣስተውዕሎን ምምዕባል እውን ፅኑዕ ስነ ምግባራዊ ምክትታል ዝሓትት ምዃኑን ንህወትን ሞትን ዝምልከት ውሳኔታት ንቕፅበታዊ ስርዓታት ፈፂሙ ክሕደግ ከም ዘይብሉን ከምኡ እውን ካብ ግብረገባዊ ሓላፍነት ሰብኣውነት ሰብ ክእለ ከም ዘይክእል ገሊፆም በዚ ድማ ኣህጉራዊ ማሕበረሰብ ነቲ ኣድላይ ዋጋ ዘተ እዚ ድማ ኣብ ምኽባር ውዕላትን ስነ ሜላዊ ክልኣዊ ስጉምትታት ግልፅ
ግልጽነት ከመኡውን ንሰላም ቅድመ ሓይሊ ንምቕዳም ልባው ባህጊ ዘለዎ ናብ ፍትሓዊ ንነባርን ስምምዕ ዝመርሕ ትዕግስቲ ዝመልኦ መገዲ ምዃኑ ዳግማይ ንኸስተውዕሎ ዝተፀውዖ ምዃኑ የተሓሳስቡ ሰላም ፖለቲካዊ ወይ ተቋማዊ ክውንነት ጥራይ ዘይኮነስ ኣብ ሕልና ዝውለድ ምዃኑ ርእሰሊቃነ ጳጳሳት ኣስሚሮም ቂምን ዘይምግዳስን ጽልእን ንዕርቂ ቦታ ዝሓድግሉ እዩ በዚ ምኽንያት እዚ ድማ ብቋንቋ እውኒ ምስረትን ይሕሎን እዩ ቃላት መገዲ ክኸፍቱ ወይ ክዓፁ ይኽእሉ እዮም ንክውንነት ከብርሁ ወይ ድማ ርክብ ዘይከኣል ክሳብ ዝገብር ክዕምፅፅዎ ይኽእሉ እዮም እቶም በዚ ምኽንያት እዚ ህዝባዊ ሓላፍነት ዝፍፅሙ ሰባት ንቋንቋ ኣፅዋር ንምጥፋእ ዘረባ ናይ ምሕላውን ምምዝዛንን ፍሉይ ግዴታ ከም ዘለዎም ኣጠንቂቖም ኣስዕብ ኣቢሎም እውን ፅንዓት ንዕቀት ከምዘይሓትትን ዘይምስምማዕ ከዓ ውርደት ከምዘይምፅእ የብርሁ ካብዚ ንኻልኦት ካብ ዘሎ ኣኽብሮት እዚ ድማ ነቲ እምነቶምን ሕልናኦምን ምስ እግዚኣብሄር ዘለዎም ርክብን ዘደልልሉ ቦታ ናይ ምሕላው ግዴታ ይለዓል ኣብዚ ውሽጣዊ ዓውዲ ትኩረት ምግባር ንነፍሲ ወከፍ ናይ ብሓቂ ዲሞክራሲያዊ ሕብረተሰብ ወሳኒ ጉዳይ ማለት ንናፅነት ኣተሓሳስባን ሕልናን ሃይማኖትን ብዝሓሸ መገዲ ንምርዳእ ከምዘኽእሎ ዘመናዊ መንግስቲ እተመስረተሉ ናፅነት ሓቀይና እንተኮይኑ ንሃይማኖታዊ ስፍሓት ደቂ ሰብ ኣፍልጦ ይህብ የኽብሮ ብሕጋዊ መገዲ ድማ ይዕቁቦ ኣብ ርእሲ እዚ እውን ዝኾነ ይኹን ሰብ ብምኽንያት እምነት ነቲ ዝነብረሉ ሕብረተሰብ ኣበርክቶ ካብ ምግባር ክበክር ከምዘየገድዶ የስተብህሉ ነቲ ናይ ሕግን ግብረ ገብን ዓውልታት ከየደናግሩ ናፅነት ብዛዕባ ገዛእ ርእሱ ሙሉእ ምርዳእ ከምዝሓትት ምዝካር ይግባእ ናፃ ምዃን ማለት ብዘይደረት ምንባር ወይ ብዙሕ ኣማራፅታት ምውናን ጥራይ ዘይኮነስ ነቲ ፅቡቕ ኣለሊኻ ብሓላፍነት ከተፅንዖ ምኽኣል ማለት ምዃኑ ኣመልኪቶም ስለዚ ነፍሲ ወከፍ ሓቀይና ናፃ ሕብረተሰብ ናይ ውልቀ ሰባትን ማሕበራትን ሓርነት ካብ ብመጠን ንላዕሊ ምእንቲ ከይቅይድን እኹል ደረት ህዝባዊ ስልጣን ከም ዘድልዮ ኣትሪሮም ብምምልካት ካብዚ ኣረኣ እያ ዝተበጊሱ ሕጋዊ ርእሰ ምምሕዳር ግዜያዊ ስርዓት ንሃይማኖታዊ ተርእዮ ከም ፅልእ ጌርካ ክትርጎም ከም ዘይብሉ ኣስተብሂሎም እምነት ብሓለፋ ወይ ብግዴታ ገዛእ ርእሳ ክትፅዕን ከምዘይትደሊ ኣስሚሮም እዚ ከምዚ ኢሉ እናሃለወ ምስ ህዝባዊ ሂወት ከምዘይዛመድ ጌርካ ናብ ናይ ውልቂ ጉዳይ ክወርድ ኣይክእልን እዩ ኣብዚ መንፅር እዚ ዕቃቤ ሚስጢረ ኑዛዜ ንካቶሊካዊት ቤተ ክርስትያን ፍሉይ ኣገዳስነት ከም ዘለዎ ኣፅኒዖም ኣካል ናይትን ማሕበረሰባት ናይ ገዛእ ርእሶም ናይ ሂወት ቦታን ውዳብን ውሽጣዊ ስነ ስርዓትን ዘውሕስ ሰፊሕ ዓውደ ሃይማኖታዊ ናፅነት ምዃኑን ኣብ ኣህጉራዊ ተግባር ድማ ብተመሳሳሊ ሕጋዊ መከላኸልታት ዝሕሎ ንምዃኑ ኣብሪሆም ብሕጋዊ መገዲ ምሕላው

0: ናታትን ግብረ ገባው መሐዳስውን አድላይ መዃኑ የማልክቱ ርሰሊካነ ጳጳሳት ደም ነበር 14 ስፓይና ዝኽሪ መቦቆላ ወይ ና በመጻናይ ምግጣም ትብዓት ከይትስእን አዲ ርክብን ባህልን ሓድነትን ተስፋን ኮይና ክትቅፅ ፀውዒት ኣቕሪቦም ከምኡውን እግዚኣብሄር ንኩሎም ኣህዛብ ምድሪ ሰላም ንኣባይቲ ስድራ ስምምዕ ንሕልናታት ድማ ቅሳነት ክህብ ኣብ ልዕልታ ብሃዋርያዊ ኣሰር ቅዱስ ያዕቆብን ብኣዳዓዊ ህላዊ እኖና ቅዱስ ድንግል ማርያም ዓንድን ንዝተለለየ ንግስነታዊ ሃገረ ስፓይና መዓልትታት ምዕባለን ሰላምን ፍትሕን ክወርድ እፅልይ እንክብሉ ማደርኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንጳጳሳት ሃገረ ስፓኛ ኣብ ዝለገስዎ ቃለ ምዕዳን ብርታዐ ቤተ ክርስቲያን ካብ ሃብቲ ዘይኮነስ ካብ ቅድስና ናይ ደቃ ዝመፅእ ምዃኑ ኣዘኻኺሮም ኣብ ጉዕዞ ሲነዳውነት ጸኒዖም ክቕጽሉን ንዝርርብ ክፉታት ክኾኑ ማሕበረሰብ ክሃንፁ ከምኡውን ንስብራት ብምፍዋስ ንሕብረተሰቦም ከደልድሉ ተማሕጺኖም ብርታዐ ቤተ ክርስቲያን ካብ ዕቤት ሃብታ ዘይኮነስ ካብ ቅድስና ደቃ ካብ ሕብረት ጓሶታን ከምኡውን ካብ ትሕትናን ጽንዓትን ተኣማንነትን እቶም ብመንፈስ ክሰርሑ ፍቓድ ዘለዎም ሰባት እዩ ዝመጽእ ብምባል ርእሰ ሊቃነ ጳጳሳት ሊዮን መበል 14 28 ሰነ ኣብቲ ኣብ ከተማ ማድሪድ ዝርከብ ቀንዲ ቤት ጽሕፈት ናይ ሃገረ ስፓኛ ጉባኤ ካቶሊካውያን ጳጳሳት ምስ ጳጳሳት እቲ ሃገር ተራኺቦም ቃለ ምዕዳን ለገሱሎም ብዙሕ ብድሆታት እናሃለወ ክንሱ ኣብ እምነቶምን ተጸምድኦምን ብምትብባዕ ንጳጳሳት ሃገረ ስፓኛ ሓድነት ክሕልዉ ዝርርብ ከማዕብሉ ንምክፍፋላት ክፍውሱ ከምኡውን ንጉዕዞቶም ብሕድሪ ዝተዋህብዎም ምእመናን ከሰንዩ ከም እተጸውዑ ኣዘኻኽርዎም ጐይታ እዩ ዝመርሓና ከምኡውን ንሱ ጐይታ ታሪኽን ናይ ነፍሲ ወከፍ ታሪኽናን እዩ ክብሉውን ኣመልከቱሎም ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ውህደትና ይውስኖ እዩ ንሕና ድማ ደድሕሪኡ ኢና ንስዕብ ከም ኣባላት ሓደ ኣካል ኮይንና ምስኡ ንመላለስ ድማ ኣሎና በሉ እዚ ዓሚቕ ምትእስሳር እዚ ቤተ ክርስቲያን ኣብዚ እናወሰኸ ዝኸይድ ዘሎ ምክፍፋልን ግጭትን ኣብ ብዝሓውነት ዘኽብር ሓድነት ምስክር ከቕርቡ ከም ዝሓትት ድማ ኣትሪሮም ተዛረቡ ቅዱስ ኣቦና ነታ ኣብ ሃገረ ስጳኛ እትርከብ ካቶሊካዊት ቤተ ክርስቲያን ሃብታ ውህበታን ባህርያታን ስምዒታታን ክትቅበል እትኽእል ሕብረት ከተማዕብል ከም እተጸውዐት ምስ እትፈልጥ እዩ ኣብዚ ዕላማ እዚ ኣገልግሎት ጳጳሳት ድማ ፍሉይ ኣገዳስነት ከም ዘለዎ ኣጉልሑ ንሕና ዝረአ ምልክት ሕብረትን ሓድነትን ክንከውን ዝተጸዋዕና ብቐዳምነት ምስ ክርስቶስ ሕብረት ክህልወና ንቓል ኣምላኽን ህያው ትውፊት ቤተ ክርስቲያንን ብተኣዛዝነት ነቲ ዝረኸብናዮ እምነት ድማ ብፍቕሪ ክንሕሉ ኢና ክብሉ ተማሕጸንዎም እዚ ድማ ምስ ተካኢ ቅዱስ ጴጥሮስ ምስ ኣድማሳዊት ቤተ ክርስቲያንን ምስ ቤተ ክህነትን ምስ ጉባኤ ጳጳሳትን ብእተሓደሰ ህይወት ከምኡውን ምስ ምንቅስቓሳትን ምስ ማሕበራትን ምስ ኩሉቲ መንፈስ ቅዱስ ንሓባራዊ ረብሓ ዝህቦ ሓቀኛ ባህርያትን ብንጹር ምንባር ዝሓትት ምዃኑ እውን ኣመልከቱሎም በዚ ምኽንያት እዚ ይብሉ ቅዱስ ኣቦና ሓድነት ከደልድሉን ንህዝቦም ከሰኒይዎምን ኣብ ሕያውነት ወንጌላዊ ተልእኾ ኣበርክቶ ክገብሩን ጻውዒት ኣቕረብሎም ውሽጣዊ ሰላም ዘለዋ ቤተ ክርስቲያን ንኣሕዋትን ኣሓትን ናይ ካልኦት ኣብያተ ክርስቲያናትን ካልኦት ሃይማኖታትን ከምኡውን ነቶም ዘይኣምኑን ንሲቪላዊ ሰበ ስልጣንን ኮታስ ንኹሎም እቶም ንሓባራዊ ረብሓ ዝሰርሑ ሰብ ሰናይ ፍቓድ ዝኾኑ ሰባትን ብነጻነት ክትዛረብ ትኽእል እያበሉ ምስ መንእሰያትን ተምሃርቲ ዘርአ ክህነትን ዘርአ መንኩስናን ከምኡውን ምስ ተነቀፍቲ ኣካላት ማሕበረሰብ ክቀራረቡ ተማሕጸንዎም ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ንሃገረ ስፓኛ ምድሪ ማርያም ክብሉ ከም ዝጸውዕዋ እውን ዘኪሮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብወገኖም ንቅድስቲ ድንግል ማርያም ኣደ ቅዱስ ቁርባንን ተስፋን ኢሎም ብምጽዋዕ ንጳጳሳት ሃገረ ስፓኛ ኣብ ጉዕዞኦም ናይ መጀመርታ ብጸይቶም ምዃናን እቲ ዝዓበየ መዝገቦም ከም ምዃና እውን ገለጹ ቅድስቲ ድንግል ማርያም ድማ ንኣመንቲ ነቲ ቓል ብኸመይ ከም ዝቕበሉን ኣብ ልቦም ከም ዝዕቅብዎን ንደቀ መዛሙርቲ ኣብ መንገዶም ከም ዘሰንዮምን ኣብ መላእ ጉዕዞ ቤተ ክርስቲያን ብኸመይ ከም ዝጸንዑን እተርኢ እያ ክብሉ እውን መስከሩሎም ኣብ ማእከልቶም ብሕድሪ እተዋህብኹም መጓሰ ህዝቢ ኣምላኽ ምእንቲ ክትሕግዘኩም ንኣገልግሎትኩም ናብኣ ብሕድሪ ኣወፍዮ ኣለኹ ክብሉ ድማ ባረኽዎም ኣብዚ ዓመት እዚ 500 ዓመት ሲመተ ክህነት ቅዱስ ዮሃንስ በዓላ ቪላ ጠበቓ ካህናት እስፓኛ ምዃኑ እውን ኣዘኻኽርዎም ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ሕያዋይን ጥበበይናን መምህር መንፈሳዊ ሕይወት ኣብነታዊ ናይ ቤተ ክርስቲያናዊ ሕይወትን ክርስቲያናዊ ትውፊታትን ዘሐደሰ ከምኡውን ተራካህን ክብሉ ከምዝ

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ልምዓለት 10 ሰነ 2026 ዓመተ ምሕረት መደብ ፈኖናር ሰሪቃና ጳጳሳት ልምበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ናይ ዘካይዶ ዘሎ ሃዋርያ ዕደት ናይ ዕለት 9 ሰነ ውዕሎ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈኖና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ብዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ብናይ ድሞ መደብ ፈኖና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስቶ እምነቲ ኣብ ሃገረ ስጳኛ ዘካይድዎ ዘለዉ ሃዋርያው ዑደታ ኣብ ምስንዳው ንዝሓገዙ ወለንተይናታት ተራኺቦም ክርስትያን ምእመናን ከዓ ኣብ ዓለም ንዓይጥ ዓመን ንዘይብል መባዅዕቲ ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ሶሉስ 2009 ሰነ ነቲ ቀዳማይ ክፋል ሃዋርያው ዑደቶም ናብ ሃገረ ስጳኛ ንምጥቕላል ምስቶም ነዚ ምብጻሕ እዚ ኣብ ምስንዳው ዝተሓባበሩ ወለንተይናታት ብምርኻብ ዛዘምዎ። ርእሰ ሊቃነ ጳጳሳት ኣብ ትርክቦም ኣብ ዘካፈልዎ ሓሳባት ጻዕርታቶም ንጐይታናን ንቤተ ክርስትያንን ንርእሰ ሊቃነ ጳጳሳትን ካብ ዘለዎም ፍቕሪ ተላዒሎም ብምግላጾም ንኣገልግሎቶም ልባዊ ምስጋናኦም ኣቕረብሎም። ነቲ ልባዊ ልግሶም ብምንኣድ ድማ ነቲ ወለንተይናታት ንምርካብ ዝነበረ ጻውዒት ብኡ ንብኡ ምላሽ ዝሃብሉን ካብቲ ዘድሊ ንላዕሊ ብዙሓት ግዜኦም ከም ዘካፈሉን እውን ገሊጾም። ብዙሓት ሰባት ካብ ዕለታዊ ስራሕ ዕርፍቲ ወሲዶም ገሊኦም ከዓ ነቲ መደባት ንምድላው ንሓያሉ ኣዋርሕ ምሉእ ብምሉእ ገዛ ርእሶም ብምውፋይ ኣብርክቶ ከም ዝገበሩ ብሞሳ ዘከርዎ። ነፍሲ ወከፍኩም ልብኹምን ኣእዳብኩምን ሓሳባትኩምን ተውህቦኹምን ፍሽኽታኹምን ብምሃብ ዝከኣለኩም ኩሉ ጌርኩም ኢኹም ክብሉ ድማ ኣመጐስዎም። ኣምላኽ ንሱ ጥራይ ዝፈልጦ ዓስቢ ይሃብኩም ክብሉ ድማ መረቕዎም። ኣብ ኩሉ ቦታ ንዝርከቡ ክርስትያን ምእመናን ናይቲ ንዓይጥ ዓመን ንዘይብል ፍቕሪ መባኹዕቲ ክኾኑ ኣተባብዕዎም። ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ ማይ ብሑቕ ዝሃቦ ምሳሌ ብምዝካር እዞም ወለንተይናታት ዘርኣይዎ ልግሲ ንክርስትያን ምእመናንን ንኻልኦትን ብምክንኻን ንማይ ብሑቕ ሕብረተሰብ ብኸመይ መባኹዕቲ ከም ዝኾንዎ ዘርኢ ምዃኑ እውን ገለጹ። ንዓይጥ ዓመን ንዘይብል ምዃን ማለት መልክዕቲ ሰብኣውን ስነ ምግባራውን መንፈሳውን ስፍሓት ሕብረተሰብ ከም ዝዓቢ ዝገብር መባኹዕቲ እዩ። ፍልይ ዝበለ ገጽ ናይታ ከተማ ኣምላኽ ድማ እዩ በሉ። ኣብዛ ጥቕሚ ገዛ ርእስኻን መኽሰብን ብምድላይ ዝመልአት ዓለምና ክርስትያን ምእመናን ወላውነቶም ክመልሱልና ዘይክእሉ ሰባት ሰናይ ምግባር ዘጠቓልል እኳ እንተኾነ ናብ ምሉእ ሰብኣዊ ምዕብልና ዝመርሕ መንገዲ ክሓስቡን ክነብሩን ኣለዎም ክብሉ ድማ ተማሕጸንዎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ንመንግሥተ ሰማያት ከም መባዅዕቲ ናብ ዓለምና ኣምጽኣ ነቶም ዝሓመሙ ሰባት ድማ ብመስዋእቱን ብሓዊ ቅዱስ መንፈሱን ኣሕወዮም። ድሕሪ ሞትን ትንሣኤን ደቀ መዛሙርቱ ብሓይሊ መንፈስ ቅዱስ ከም ምልክትን መሳርሒታትን መንግሥቱ ገይሩ ፍቕርን ፍትሕን ሰላምን ኣብ ዓለም ከስፍኑ ለኣኾም በሉ። ክርስትያን ምእመናን ንመንግሥቲ ኣምላኽ ብስብከትን ብፍላይ ከዓ በቲ ምስ ወንጌል ዝሰማማዕ ኣነባብራ እዮም ዘስፍሕዋ። ነቶም ወለንተይናታት ስለቲ ዘርኣይዎ ልግሲ ደጊሞም ኣመስገንዎም። ብፍቕሪ ኣምላኽ ዝመልአ ዕዮኦም ንከተማ ማድሪድ ንመንግሥቲ ኣምላኽ ንኽትቅበል ከም ዝሓገዝዋ ድማ ገለጹ። እዚ ዅሉ ጸጋዩ ድማ በሉ ቅዱስ ኣቦና። እቲ ምስጢር እዚ እዩ። እታ ንጸሓይን ንኸዋኽብትን እተንቀሳቐስ ፍቕሪ ኣምላኽ ንልብቶም ንጐይታናን መድሓኒናን ኢየሱስ ክርስቶስ እተራኸቡ እውን እቲ ትንክፍ ፍቕሪ እያ። ከመይሲ ንሱ ባዕሉ ካብ ምቕባልሲ መሃብ ይባርኽ ስለ ዝበለና ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን ነቶም ነዚ ሃዋርያዊ ዑደት እዚ ዘዳለዉ ወለንተይናታት ኣብዚ ኩነታት እዚ ዘሕለፍዎ ተመክሮ ብትሕትናን ብጽኑዕ እምነትን ልግስን ኣብ ኣገልግሎቶም ኣብ መዓልታዊ ህይወቶም ናብ ካልኦት ከም መሓላልፍዎ ኣተባብዕዎም።
0: ርእሰ ሊቃነ ጳጳሳት ልምበል 14 ኣብ ማድሪድ ኣብ ዘካይድዎ ዘለዎ ሃዋርያዊ ዑደት ዕለት 9 ሰነ 3ሳይ መዓልቲ ውዕሎ ኣብ ባይቶ ስጳይና ታሪኻዊ ዑደት ብምክያድ ምስ ግዳያት ክህሰት ብምርኻብ ኣብ ካቴድራል ኣልሙዴና ናይ ጸሎት ስነ ስርዓት ከም ዘካይዱን ምሸት ካብ ርእሰ ሰበኻታት ማድሪድ ምስ ዝመጹ ኣስታት 80,000 ምእመናን ዘካይድዎ ናይ ጸሎት ዋዜማን ዝማዕከለ ምንባሩ ዜና ቫቲካን ኣፍሊጡ። ኣብ ማድሪድ ኣብ ዘካይድዎ ናይ መወዳእታ ምሉእ መዓልቲ ውዕሎ ኣብ ህዝባዊ ባይቶ ስጳይና ታሪኻዊ ዑደት ብምክያድ ሎሚ ኣብ ዓለማዊ መድረኽ ካብ ዘለዉ ኣገደስቲ ጉዳያት ማለት ብዛዕባ ሰብኣዊ ክብሪ፣ ስደት፣ ምክልኻል ህይወት፣ ዳግመ ዕጥቂ ስድራ ቤተሰብ ስርሑ ኣስተውዕሎ ሰላምን ከም ዘስተንተኑ ዝሓበረ ዜና ቫቲካን ፖለቲካን ኣስዒቡ ፍትሓዊ ሕብረተሰብ ንምዕዋት እቲ መሰረት ነቲ ዘይገሃዝ ክብሪ ነፍሲ ወከፍ ሰብ ኣፍልጦ መሃብ ክኸውን ኣለዎ። በዚ መንፅር ዝርእሰ ሊቃነ ጳጳሳት ሊዮን ናብቲ ንሕልና ሃገራትን ስነ ምግባራዊ መሰረት ዓለምን ዝፈትሓትን እዩ ዝበልዎ ዝሕዝን መዓት ስደት ኣቕኒዖም ኩነታት ስደተኛታትን ተመዛበልትን ኣብ ሕዝቢ ዘተኮረ ንኽወፁ ዘገድዶም ሱር ጠንቅታት ዝምልስ ኪኖ ዘላቕነት ዘይብሉ ማሕደራ ዋሕዚ ስደት ጥራይ ዝኸይድ ምላሽ ክወሃቢ ይፅውዑ። ኣስዒቦም ድማ ዝሕመም ስዕረት ዝኾነ ነፍሲ ወከፍ ኩናት ኣብ መወዳእታ ግዜያዊ ስቑጣ ኣፅዋር ክግበር ዝከኣል እኳ እንተኾነ ሓቀይና ንነባር ሰላምን ግን ፈፂሙ ካሃንፅ ኣይክእልን። ስለዚ ኣገዳስነት ዘተ ከም ዘጉልሑ ኣፍሊጡ። ካብ ህዝባዊ ባይቶ ስፓይና ተሰናቢቶም ብዝነበሮም መደበ መሰረት ምስ ብፆቶምን ኣሕዋቶምን ጳጳሳት ስፓይና ከም እተራኸቡን ኣብኡ ኣብ ዘስምዕዎ ንፁርን ቀጥታውን መደረ ንጳጳሳት ሓድነት ክሕልው ዘተ ካዕብዩ ምፍልላይ ክፈውሱን ጉዕዞ ናይቲ ኣብ ትሕቲ ሓልዮቶም ዝተዋህቦም ህዝቢ ከሰኒውን ከም እተላበው ሓይሊ ቤተ ክርስትያን ካብ ዕቤት ፀጋታት ዘይኮነስ ካብ ቅድስና ደቃን ካብ ሕብረት ጓሶታን ካብ ትሑትን ፅኑዑን ተኣማንነት ናይቶም ብመንፈስ ክምርሑ ዝፈቅዱን እዩ እንክብሉ ኣዘኻኺሮም ቤተ ክርስትያን ንካልኦት ክርስትያን ሃይማኖታትን ካልኦት ሃይማኖታትን ነቶም ዘይኣምኑ ንበርገሳዊ ሰበስልጣንን ንኩሎም ንሓበራዊ ረብሓ ዝሰርሑ ሰናይ ድሌት ዘለዎም ሰባትን ብዝያዳ ብናፅነት ክትዛረብ ምእንቲ ኣብ ውሽጣ ሰላም ዘለዋ ክትከውን የድሊ ዝብል ሓሳብ ከም ዘስመርሉ ዜና ቫቲካን ኣፍሊጡ። ኣብ መንጎ ህዝባዊ ፍጻሜታቶም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስፓይና ብገለገለ ኣባላት ውሉደ ካህናት ግዳያት ግህሰት ንዝኾኑ ናይ ብሕቲ ዘተ ኣካይዶም ቅዱስነቶም ምስ 6 ግዳያት ከም ዝተራኸቡን እቲ ምስቶም ግዳያት ዘካይድዎ ናይ ብሕቲ ርክብ ዳርጋ 1 ሰዓት ከም ዝወሰደ ድማ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ብሩኒ ኣብ ዘቕረቦ ፀብፃብ ከም ዝሓበራን እቶም ግዳያት ቤተ ክርስትያን ንከምዚ ዝኣመሰለ ዝሕዝን ጉዳያት እትህቦ ምላሽ ዝያዳ ውፅኢታዊ ንምግባር ዝዓለመ እማመታት ዘቐረበ ከም ዝኾነን እቶም ግዳያት ርእሰ ሊቃነ ጳጳሳት ስቃዮም ናቶም ዝገበርዎ ኮይኑ ከምዝስምዖም እውን የረጋግፁ ከም ዝበለ ዜና ቫቲካን ይሕብር። ምሸት ርእሰ ሊቃነ ጳጳሳት ኣብ ማድሪድ ኣብ ዝርከብ ካቴድራል እኖና ቅድስቲ ድንግል ማርያም ዘኣልሞዳና ናይ ርእሰ ሰበኻታት ማድሪድ ሓላዊት ቅድስቲ ናይ ጸሎት ስነ ስርዓት ከም ዘካየዱን ነቲ ምስሊ ቅድስቲ ድንግል ማርያም ዝተነብረሉ ፈራስ መንደቕ ኣብ ዘስምዖ ቃለ ምዕዳን ሓድሽ ጽቡቕ ንነባርን ነገር ክንሓንፅ ፍቓደናታት ክንከውን ዝዕድመና እዩ እንክብሉ ብምስትንታን ንኩሎም ካብ ምስክርነት እምነቶም ከይበኽሩ ተማሕፂኖም ናብ ድንግል ክጥምቱ ድማ ከምዝዓደሙ ዜና ቫቲካን ኣፍሊጡ። ኣነ ከም ዝግምቶ ንሓደ ተፃዋታይ ኩዕሶ እግሪ ኣብዚ ናይ ስፖርት ሜዳ ሸቶ ምምዝጋብ ኣብ ሂወቶም ነባሪ ኣሰር ዝገድፍ ነገር እዩ። ግን ሎሚ ቤተ ክርስትያን ማድሪድ ብሓቂ ዘይርሳዕ ሸቶ ኣመዝጊባ ኣላ እንክብሉ ድማ ኣብቲ ኣብ ዓብይ ናይ ማድሪድ በርናቤይ እተሰሜ ናይ ስፖርት ሜዳ ምስ ልዕሊ 80,000 ዝግመት ህዝቢ ርእሰ ሰባኻታት ማድሪድ ተራኺቦም ኣብ ዝስምዖም መደረ ብምምልካት ኣቃልቦኦም ካብ ዓለማዊ ዓወት ናብ ዝዓመቐ ዓወት ኣብ ዝብል ሓሳብ ገይሮም ጽብቕቲ ኣቕለስያዊ ስድራ ቤት ብምዃኖም ድማ ዝተሰምዖም ሓጎስ ገሊፆም ኣገዳስነትን ጽባቐን መዝሙርን ሙዚቃን ብምስትውዓል ኩሉ ሰብ ነቲ መንፈሳዊ ስነ ጥበብ ሕያውነት ዳግማይ ክንመሃር ብድሆ እዩ። ብዘይ እዚ ኣዋጅ ወንጌል እውን ከይተረፈ ዘይስቡእ ዝደጋግም ትርጉም ዘይብሉን ዘየስምርን ንዘይምትእምማንን ቦታ ዝህብ ይኸውን እንክብሉ ኣስተብሂሎም ማድሪድ ከም ርእሰ ሰበኻ ቤተ ክርስትያን መጠን ብሓባር ኮይና ነቶም ብምስልታትን ቃላትን ዝድብደቡ ግን ከዓ ፍትሒ ዝጠመዩን ንሓቂ ዝፀምኡን ብሉፃት ሓይልታት ሰብኣውነት ዝፈትሕ ወንጌላዊ ምስክርነት ከተቐርብ ስለ እትኽእል ኣይትፍርሁ ቢሎም ናብ ናይ ወንጌል ሙዚቃ ኣምር ምልስ ቢሎም እዚ ሙዚቃ እዚ ከዓ ንሰባት ኣብ ልቢ ምስ ዝበፅሕ ተቐባልነት ከም ዝስምዖም ይገብር። ንኩሎም ከም ክፉት መፅሓፍ ቅዱስ ኩኑ ፍቕሪ ንኩሉ ሰብ ከም ቤቱ ኮይኑ ከም ዝስምዖ ዝገብር ቋንቋ እዩ ብዝብል ኣስተንትኖ ድማ መደረኦም ከምዝዛዘሙ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስፓይና ናብ ባርቸሎና ኣብ ዝኣተውሉ እዋን እቲ ናይቲ ከባቢ ቤተ ክርስትያን ንቅዱስ ኣቦና ድሙቕን ውሉዳውን ኣቀባብላ ከም ዝገበረሎም ዜና ቫቲካን ይሕብር። ብሰሊቃነ ጳጳሳት ልዮን መንበር 14 ኣብ ባርቸሎና ምስ በፅሑ ኣብ ካቴድራልታ ከተማ ናይ ፍርቂ መዓልቲ ጸሎት ከም ዝመርሑን ማሕበረሰብ ካቶሊክ ድማ መሰኻኽርን ነብያት ሓድነትን ክኾኑ ከም ዘተባብዑ ዜና ቫቲካን ኣፍሊጡ ካልኣይ እግሪ ዑደት ርእሰሊቃነ ጳጳሳት ልዮን መንበር 14 ናብ ስፓይና ብጸሎት ፍርቂ መዓልቲ ኣብ ባርቸሎና ካቴድራል ቅዱስ መስቀልን ቅዱስቲ ኤውላልያን ብመምራሕ ናይ ባርቸሎና ዓዶቶም ከም ዘበገሱን ቅዱስነቶም ማዕርፎ ነፈርቲ ምስ በፅሑ ብጳጳሳትን ጉባኤ ማሕሌታውያን ሰብ መዝን ኣባላት ሰብ ውፊ ህወትን ተማሃሮ ዝረአ ክህነት ስራሕተናታት ካቴድራል ወለንተይናታትን ብዝሕብ ዘለዎም መልእስያት ናይ ሓጎስ ኣቀባብላ ከም ዝገበረሎም ዜና ቫቲካን ኣፍሊጡ ካቴድራል ቅዱስ መስቀልን ቅዱስቲ ኤውላልያን ምስ ኣተዉ ናይ ፍርቂ መዓልቲ ጸሎት ቅድሚ ምምራሖም ኣብ ፊት ቅዱስ ቁርባን ሓፂር ናይ ግሊ ጸሎት ኣቕሪቦም ምስ ኣብቅዑ መዘምራን መኽፈቲ መዝሙር ምስ ኣቕረቡ ኣብቲ ናይ ፍርቂ መዓልቲ ጸሎት ኣብ ዝለገስዎ ስብከት ምእመናን መርዓትን ኣካልን ከስተንትኑ ከም ዝዓደሙ ዜና ቫቲካን ኣፍሊጡ ቤተ ክርስትያን ብቐዳምነትን ልዕሊ ኩሉን ፍቕርቲ መርዓት ምዃና ገሊፆም ካቶሊክ ካብ ማሕበረሰብ ባርቸሎና ምስቲ ሃብታም ብዙሕነት ህያባትን መንፈሳዊ ውህበትን ውልቃዊ ዘንታታትን ነዚ ምስክር እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ኣምላኽ ኣብዚ ክትህል ድላዩ እዩ ምኽንያቱ ብሓባር ብምዃንኩምን ኣባኻትኩም ፍሉይን ቅዱስን ፅባቐን ሰናይን ስለ ዝፈቱ እዩ ሎሚ ነቲ ኣብ ባርቸሎና ዘሎ ማሕበር ቅዱሳን ክትውክሉ መሪፅኩም ኣሎ ቤተ ክርስትያን ፍረናይቲ ዝቕድምን ካብ እግዚኣብሔር ዝመ ንናይ ፍቕሪ ተግባር ምዃና ኣስሚሮም እዚ ማለት ቤተ ክርስትያን ብትሑትን ኣመስጋንን ልቢ ከተፍቅር ብምፍቃድ ልዕሊ ኩሉ ተዓቢ ምኽንያቱ እቶም ብኣምላኽ ዘፍቅሩ ጥራይ እዮም ምስ ካልኦት ናይ ፍቕሪ ስራሕ ክሃንፁ ዝኽእሉ ከም ዝበሉ ዜና ቫቲካን ኣፍሊጡ ቀፂሎም ነቲ ካልኣይ ምስሊ ማለት ነቲ ኣካል ዝብል ቃል እንከስተንትኑ ኩላትና ምስ ክርስቶስ ሓደ ኣካል ምዃንና ተዓዚቦም ልክዕ ከምቲ ኣብ ሓደ ኣካል ዘሎ ዝሓየሉ ካልኦት ዝደኸሙ ኣባላት ኣሎ ብተወሳኺ ገለ ኣባላት ቤተ ክርስትያን ርእያት ኮይኖም ንደጋዊ ዓለም ርእዩ ዝኾነ ዕዮታት ክፍፅሙ እንከለዉ ገለ ድማ ህቡኣን ካብ ውሽጦም ዝሰርሑ ኣብ ገሊኡ ኣጋጣሚታት ብዘይምቁራት ዝሰርሑን ዝኾነ ሰብ ከየዝተባሃለሎም ኣገደስቲ ዕማማት ዝፍፅሙን እዮም ኣብ ቅድሚ ከምዚ ዝበለ ብዙሕነት ንሕና ሓደነት ስለ ዘሎና ሓያላት ኢና ብሓደ መንፈስ ድማ ህያው ስለ ዝኾንና ኢና ንድሕኒ ብምባል ምእመናን ንሓድነት ቀዳምነት ክህብሉ ኣተባቢዖም ኣብዛ ብወግእን ምፍለላይን ዝዓነወት ዓለም ከምኡ እውን ኣብቲ እናተበታተነን ውልቃውነትን እናወሰኺ ዝኸይድ ዘሎ ሕብረተሰብ ርእሰ ሊቃነ ጳጳሳት ንክርስትያን ሰማዕታት ክኾኑ ተማሕፂኖም ማለት ናይ ሓድነት ናይ መቐባል ናይ ስኒትን ናይ ሰላምን መሰኻኽርን ነብያትን ዋላ እውን ብዋጋ መስዋእትነትን ርእሰ ክሕደትን እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ርእሰሊቃነ ጳጳሳት ልዮን መበል 14 ኣብ ከተማ ባርሴሎና ኣብ እተገብረ ናይ ጸሎት ስነ ስርዓት ንመንእሰያት መንፈሳዊ ህርፋኖም ከቕልብሉን ኣብ መንጎ ስቓይን ኣእምራዊ ሕማምን ኣብ ህላዊ ኣምላኽ ክውከሉን ከምኡውን ይቕረ ምባል ከም ሓደ ተግባር ዘይኮነስ ከም ቀስ ብቐስ ናይ ምሕዋይን ዕርቅን ጉዕዞ ገይሮም ክርእይዎ ኣተባብዕዎም ትማሊ ሶሉስ ዕለ 9 ሰነ ኣብቲ ኣብ ከተማ ባርሴሎና ዝርከብ ሉዊስ ካምፓኒ ኦሎምፒክ ዝተሰሜየ ናይ ስፖርት ሜዳ ምስ መንእሰያት ኣብ እተገብረ ናይ ጸሎት ስነ ስርዓት ተሳቲፎም ብዛዕባ ተሓድሶ ኣእምራዊ ጥዕናን ስቓይን ዓመፅን ይቕሬታን ዝገልጽ እቶም መንእሰያት ንዘቕረብዎ ሰለስተ ምስክርነታት ድማ ምላሽ ሃብሉ ርእሰ ሊቃነ ጳጳሳት ነቲ ኣብ ዝቐረበ እዋን ምስጢረ ጥምቀት እተቐበለ መንእሰይ ፌራን ኣሳልጦን ተፈላጥነትን እናሃለዎ ክንሱ ብዛዕባ ዘሕለፎ ባዶነት ዝሃቦ ምስክርነት ጠቒሶም ከምዚ ዝኣመሰለ ህውከት ክንፈርሖ ዘይግባእ ደኣ እምበር ክንቅበሎ ከም ዘለና ገለጹ ንሕና ንመወዳእታ ዘይብሉ ህይወት ኢና ተፈጢርና ድማ በሉ ስለዚ ከኣዩ ነፍሲ ወከፍ ውሱን ኣድማስ ነፍሲ ወከፍ ስጉምትታት ነፍሲ ወከፍ ዓወት እናሃለወ ክንሱ ንቕድሚት ዝደፍኣናን ምንዳይ ክንቅጽል ዝዕድመናን እዝዩ ክብሉ ንመስከሩሎም ነቲ ኣምልኾ ጣኦት መኽሰብን ስራሕን ከምኡውን ርእሲ ኣምልኾ ክብሉ ዝገለጽዎ ሓሳብ ኣመልኪቶም እውን ኣጠንቀቑ ንሕልናና ንምድንዛዝን ንእተወሰነ ኣረኣያ ሕብረተሰብ ንምቕራጽን ተባሂሉ እተዳለወ መደንዘዝ እዩ ክብሉ እውን ጸውዕዎ ኣብ ክንዲኡስ ንመንእሰያት ወትሩ ኣቓለቦኦም ዝሰርቕ ባህሊ ስቕታን ውሽጣዊ ጽሞናን ብምምዕባል ከሸንፍዎ ኣተባብዕዎም ንውሽጢኹም ረኣዩ ክብሉ እውን ተማሕጸንዎም ብፍጥነት ህይወትን ደጋዊ ፈተናታትን ኣይትለዋወጡ ስቕታ ማዕብሉ ምናልባት ኣብ መዓልቲ ንሒደት ደቓይቕ ሓንሳ ወንጌል ንምንባብን ምስ ኣምላኽ ንምዝራብን ግዜ ሃልኹም ክብሉ ድማ ተላበዎም እቲ ካልኣይ ምስክርነት ካብ ካሚርና ዝስማዕ መንእሰይ ዝተዋህበ ኮይኑ ብዛዕባ እቲ ምስ ጭንቀትን ኣብ ዝሓለፈ እዋን ምስ ፈተነ ቅትለት ዝገበረቶ ቃልስን ብግህዶ መስከረት ፍጹም ጸልማት ኣብ ዝመስለሉ እዋን ኣምላኽ ኣበይ ከም ዝርከብ ክትሓትትን ከላ ድማ ነቲ ንሳ ካልኣይ ዕድል ክትብል ዝጸዋዓቶ ነገር ከም ዝረኸበት እውን ገለጸት። ስለቲ ዝረኣየቶ ትብዓት ኣመስገንዋ። ኣእምሮኣዊ ጥዕና ኣብቶም ዝማዕበሉ ሕብረተሰብና ወሰኸ ይኸይድ ከም ዘሎ ገለጹ። እዚ ንሰባትን ንጥዑይ ሚዛኖምን ኣብ ሓደጋ ዘእቱ ጸቕጥታትን ትጽቢታትን ንውጥረት ዘቃልዕ ናይ ምዕባለ ኣተሓሳስባ ዓሚቕ ጌጋ ከም ዘሎ ዝሕብር ምልክት እዩ ድማ በሉ። ብዛዕባ ሕማማት ክርስቶስ ብምስትንታን ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘሕለፎ ስቓይን ክሕደት ደቂ ሰባትን መከራን ጠቒሶም ወዲ ኣምላኽ ንዅሉ ጭንቀትን ጽምዋን መከራን ደቂ ሰባት ኣብ ስጋኡ ማለት ኣብ ገዛ ርእሱ ተቐበሎ ክብሉ እውን መስከሩ። ኣብቲ ጸልማት ሰዓታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ክመውት እንከሎ ንስቓይና ተኻፊሉ ገጽ እትርሕሩሕ ኣምላኽ ገለጸልና። ኣብ ስቓይ ኣምላኽ ከም ዘየለ ክመስል ከም ዝኽእል ኣፍልጦ እኳ እንተሃብሉ መስቀል ግን እተፈልየ ዛንታ ክነግረና ከም ዝኽእል ኣትሪሮም ተዛረቡ። መስቀል ጐይታናን መድሓኒናን ኢየሱስ ክርስቶስ ኣምላኽ ከም ዘይሓድገናን ኣብ እዋን ስቓይን ጽምዋን ምሳና ከም እተሰቕለን ኣብ መንጎና ከም ዘሎን እዩ ዝነግረና ክብሉ ድማ መዓድዎም። እዚ ከምዚ ኢሉ እንከሎ ንክርስትያን ምእመናን ብዛዕባ መከራ ሓደ ተራ ዝኾነ መግለጺ ከይህቡ ኣጠንቀቑ። ንቓንዛ ደቂ ሰባት ላዕሊ ላዕሊ ጥራይ ብምርኣይ ናብ ፍቓድ ኣምላኽ ወይ ምስ ገለ ምስጢራዊ ውጥን ብምትሕሓዝ መንፈሳዊ ክንገብሮ የብልናን በሉ። ኣምላኽ ንመከራና ኣይደልዮን እዩ፣ እኳ ደኣ ንመከራና ምሳና ኮይኑ እዩ ዝካፈሎ። እቲ ሳልሳይ ናይ መወዳእታ ምስክርነት ካብ ሓንቲ ሰሲልያ ዝስማ መንእሰይ ዝተዋህበ ኮይኑ ንዝወረዳ ዘቤታዊ ዓመፅን ወልፍን ካብ ስድራ ቤታ ምፍላይን ዝመልአ ቈንዕነታ ኣዘንተወት። በቲ ኣብ ማእከል ካቶሊካዊ ክንክን ዝረኸበቶ ደገፍ ድማ እምነት ምስ ረኸበት ኣቦኣ ነዲያ ክቐትላ ብምፍታኑ ብኸመይ ይቕረ ክትብለሉን ምስ ኣምላኽ ብኸመይ ክትዕረቕ ከም እትኽእልን እውን ሕቶ ኣቕርበት። ርእሰ ሊቃነ ጳጳሳት ልዮን መጀመርታ እቲ ንገዛ ርእሳ ኣምላኽ ኣበይ ነይሩ ኢላ ተሓቶ ዝነበረት ሕቶ ጠቒሶም ኣስተንተኑ። ነቲ ብሕድሪ ንዓናት ተዋህበና ሓላፍነት ተመሊስና ንኣምላኽ ክንህቦ ኣይንኽእልን ኢና በሉ። ኣምላኽ ካብ ላዕሊ ብኡ ንብኡ ዘድልየና ነገራት ብምሃብ ከም ዝምልሰልና ወይ እከይ ንኸይፍጸም ብተኣምራታዊ መንገዲ ከም ዝከላኸለልና ክንሓስብ ኣይንኽእልን ኢና። ኣብ ክንዲኡስ ንኹነታት ዓመፅ ሕብረተሰብ ንገዛ ርእሱ ክምርምሮን ክፍውሶን ከም ዘለዎ ገለጹ። ዓመፅ እንተኣልዩ ስስዐ ኸኣ እንተሰፊኑ ኣብ መንጎ ኣባላት ስድራ ቤት ዘላ ፍቕሪ እውን ናብ ጽልኢ እንተተቐይሩ ንቀላሳ ሓይሊ ሕብረተሰብና ባህሊ ውልቀ ሰባትን ፈተናን ዓመፅን ኣብ ሕቶ ከነእትዎ ኣሎና። ኣምላኽ ግን ኣይኮነን ብዛዕባ እዚ ዝሕተት። ርእሰ ሊቃነ ጳጳሳት ብዛዕባ ይቕሬታ ክምልሱ ኸለዉ ከም ሓደ ተግባር ዘይኮነስ ቀስ ብቐስ ዝካየድ መስርሕ ገይሮም እዮም ዝገለጽዎ። ይቕረ ምባል ውሳጣዊ ቁስልና ዘሕውየልና ሓያል ፈውሲ እከዩ፣ ከም ክፍሊ መስርሕን ጉዕዞ ህይወትን ጌርና ክንርእዮ ኸኣ ኣሎና በሉ። ነቶም ከቢድ ስቓይ ዝወረዶም ይቕረ ምባል ክሳብ ክንደይ ከቢድ ምዃኑ ኣፍልጦ ብምሃብ መብዛሕትኡ ግዜ ኣምላኽ ነቲ ኣብ ልቢ ወዲ ሰብ ዘሎ ዝቖሰለ ቦታታት ከሕውየልና ብምሕታት ከም ዝጅምር እውን ኣጉልሑ። ናብ ይቕሬታ ክንበጽሕ ብናኣሽቱ ስጉምትታት ንቕድሚት ንጓዓዝ ክብሉ እውን ተላበው። ምስ ዝሓለፈ ኩነታትና ዕርቂ ምግባር በብቕሩብ እዩ ዝካየድ ድማ በሉ። ይቕረ ምባል ማለት ናይ ግድን ነቲ ናይ ቀደም ርክብ ምምላስ ማለት ከም ዘይኮነ እውን ኣነጺሮም ገለጹ። ብፍላይ ከኣ ዓመፅ ኣብ ዝተፈጸመሉ እዋን ንሰብ ጽቡቕ ዝንባሌ ክንሕዝ፣ ንዅሉ ዓይነት ጽልኢ ወይ ሕነ ምፍዳይ ክንነጽጎ፣ ብእተኻለና መጠን ነቲ ርክብ ከነዕርዮ ክንጽዕር፣ ምናልባት እውን ምእንቲኡ ክንጽሊ ንኽእል ድማ ኢና በሉ። ኣብ መደምደምታ መልሶምን መደረኦምን ነቶም ዘሳቒ ተዘክሮታት ዘሕለፉ ሰባት ተስፋ ኸይቈርጹ ኣተባብዕዎም። ኣምላኽ ቀስ ብቐስ ንቂም ናብ ምሕረትን ርሕራሕን ክቕይሮ ከም ዝኽእል ክተኣማመኑ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን ምስ መንእሰያት ድሕሪ ምዝርራቦም ኣብ ምሳሌ ኒቆዲሞስ ዘተኰረ ኣስተንትኖ ቃል ኣምላኽ ኣካፈልዎም። ነፍሲ ወከፍ ሰብ ኣብ መንጎ ምጥርጣር ህይወት ትርጉምን ሓቅን ፍቕርን ዝደሊ ከም ናይ ለይቲ ነጋዲ ምዃኑ እውን ገሊጾም፣ ንሕና ናይ ፍቕሪ ለመንቲ ኢና፣ ብሓቂ ድማ ንጠምዮን ንጸምዖን ኢና በሉ። ዝድግፈና ዘነቓቕሓናን ምስጢር ህይወትና ንኽርዳእ ዝሕግዘና ዓሚቕ ትርጉም ድማ ንደሊ ኢና። ነፍሲ ወከፍ ሰብ ህይወትን እምነትን ኣብ ጸልማትን ሕንፍሽፍሽን ጥርጣሬ ከም ዘጋጥም ኣስተንተኑ። ይኹን እምበር ነዚ ህሞት እዚ ከም ምልክት ፍሽለት ጌርና ኣብ ክንዲ ንርእዮ ነቶም ኣባኡ እተረኽቡ ከም ናይ ተሓድሶ ኣጋጣሚ ገይሮም ክርእይዎ ዓደምዎም። ኒቆዲሞስ እዘን ለይቲ ዚአን ንሂወትናን ንናይ እምነት ጉዕዞናን ንነብረሉ ዘለና ታሪኽን ዘሰኒያና ናይ በረኸትና ለይትን ናይ ዳግም ምውላድና ስፍራን ወትሩ ሓድሽ ህይወት እትውለደሉ ማህፀንን ምዃነን ይምህረና ብሉ ጸልማት ነቲ ሰባት ዝኽደንዎ ናይ ገጽ ጭምብል ቀንጢጦም ነቲ ኣድላይ ዝኾነ ነገር ክገልጹ ከም ዘኽእሎም ብምግላጽ ኣምላኽ ለውጢ ከምጽኣሉ ዝኽእል ባዶ ቦታ እዩ ክብሉ ብምስትንታን ሓድሽ ነገር ክፈጥር ከም ዝኽእል ኣስተብሃሉ እቲ በታለይቲ እቲኣ እተፈጥረ ባዶ ቦታ

0: እስ ብምባል ነቶም ኣባኡ እተረኽቡ ምእመናን ብዛዕባ እቲ ንሕብረተሰብ ዘጋጥሞ ዘሎ ብድሆታት እንተላይ ድኽነትን ማሕበራዊ ምክፍፋልን ባህላዊ ለውጥን ብቕንዕና ካሓስቡ ጻውዒት ኣቕረቡሎም። እዛ ሃገር እዚኣ ነፍሲ ወከፍ ሰብ ብኽብሪ ዝነብረላ፣ ኩሉ ሰብ ከም መንነቱ ዝፍቀረላ፣ ንኹሉ ባህ እትብል ስፍራ ክትከውን ትኽእል እያ ድማ በሉ ርእሰ ሊቃነ ጳጳሳት ኣስተንትንኦም ኣብ ምዝዛም ንዅሎም እቶም ካብ ርሑቕ ዝመጹ ነጋድያንን መንፈሳውያን በጻሕትን ብርሃን ወንጌል ካብ ለይቲ ናብ ብርሃን ክመርሖም ከም ዝኽእል ብምትእምማን ንኣምላኽ ብግሉጽነትን ብምትእምማንን ክደልይዎ ኣተባብዕዎም። ኣምላኽ ዝኾነ ይኹን ነገር ክጠፍእ ኣይደልን እዩ ክብሉ ድማ ደምደሙ። ሕጂ እውን እንተኾነ ናይ ዘለኣለም ሕይወት ክህበናን መወዳእታ ናብ ዘይብሉ ሓጐስ ክመርሓናን ይደሊ ኣሎ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስታድዮም ሳንቲያጎ ቤርናቡ ምስ ማሕበረሰብ ምእመናን ርእሰ ሰበኻ ማድሪድ ኣብ ዝገብርዎ ርክብ ካብ ምላእ ማሕበረሰብ ምእመናን ርእሰ ሰበኻ ኣብ ዝሃብዎ ምስክርነት ተመርኪሶም ብዛዕባ ጥምቀትን ሲኖዶሳውነትን ስብከተ ወንጌልን ኣስተምሂሮም። ምስ ማሕበረሰብ ርእሰ ሰበኻ ማድሪድ ኣብ ዝተራኸቡሉ እዋን ንካቶሊካውያን ምእመናን ኣብታ ብቕልጡፍ እትልወጥ ዘላ ከተማ ጩራ ተስፋ ክኾኑ ጻውዒት ኣቕሪቦም። እዚ ርክብ እዚ ርእሰ ሊቃነ ጳጳሳት ናብ እስጳኛ ኣብ ዝገብርዎ ዘለዉ ሃዋርያዊ ምብጻሕ ኣብ ሳልሳይቲ መዓልቲ እዩ ነይሩ። ድምፂ ብዙሓት ምእመናን ናብታ ሃገርና እትርከብ ቤተ ክርስቲያን ድማ ብግልጺ ተራእዩ። ቅድሚ እቲ ርእሰ ሊቃነ ጳጳሳት ዘቕረብዎ ቃል ተወከልቲ ማሕበረሰብ ርእሰ ሰባኻ ድማ ነታ ኣብ ማድሪድ ዘላ ቤተ ክርስቲያን ዘንጸባርቕ ዝተፈላለየ ግላዊ ምስክርነት ኣቕሪቦም። ንሳቶም ከዓ ሓደ ኣብ ሕይወት ቁምስና ካብ ዝሳተፉ ምእመናን፣ ሓደ ካብ ኣባላት ቤት ምኽሪ ምእመናን፣ ሓደ ካብ ካህናት ሰበኻ ኣብ ቤተ ክርስቲያን ዕቑባን ሓገዝን ዝረኸበት ስደተኛ ስድራ ቤትን፣ ከምኡ ውን ኣብዚ ቀረባ ግዜ ዝተጠምቀ መንእሰይን እዮም ነይሮም። እቲ ብዛዕባ እምነትን ኣገልግሎትን ኣስተንትኖን ኣቀባብላን ዘተን ዝገልጽ ዛንታታቶም ድማ ነቲ ርእሰ ሊቃነ ጳጳሳት ብዛዕባ ሕብረትን ስብከተ ወንጌልን ሚስዮናዊ ጸዋዕታ ቤተ ክርስቲያን ኣብ ዘመናዊ ሕብረተሰብን ዘቕረብዎ ቃል ዘንጸባርቕ ህያው ዝኾነ ሃዋህው ፈጢሩ። ነቶም ኣብቲ ስታድዮም ተኣኪቦም ዝነበሩ 80,000 ዝኾኑ ምእመናን ኣብ ዝሃብዎ ቃል ነቲ ምሸት ዓብዪ ናይ እምነት መዝሙር ብምባል ክገልጽዎን ከለዉ ንሊቀ ጳጳሳት ማድሪድ ብፁእ ካርዲናል ሆሴ ኮፖካኖ ድማ ነቲ ምስሊ መዝሙርን ውህደትን ንሕይወት ቤተ ክርስቲያን ንምርዳእ ብዝሕግዝ መንገዲ ስለ ዘቕረብዎ ኣመስጊኖም። ቁጽርታትን ሓበሬታታትን ጭብጥታትን ንበይኑ ማሕበረሰብ ንምህናጽ እኹል ኣይኮነን ድሕሪ ምባል ልብታትና ብሓባር ክዝምር ክኽእል ኣለዎ ክብሉ ገሊጾም። ብፍላይ ነቲ ብዛዕባ ጥምቀት ናይ ለውጢ ሓይሊ ምዃኑ ዝመስከረ መንእሰይ ብምጥቃስ እምነት ንሕይወት ውልቀ ሰባት ጥራይ ዘይኮነ ነቲ ውህበትን ተውህቦን ከመይ ምዃኖም እንርዳኣሉ መንገዲ እውን ከም ዝቕይሮ ጠቂሶም። እቲ ከም ብሕታዊ ውህበት ኮይኑ ዝውሃበካ ጸጋ ንሓባራዊ ረብሓ ምዃኑ እውን ገሊጾም። ብዛዕባ ኣብ መንጎ ብዙሕነትን ሕብረትን ዘሎ ምትእስሳር ንምግላጽ ካብታ ግሩም ሰብኣውነት እትብል ዓዋዲት መልእኽቶም ብምጥቃስ ነህምያ ንመናድቕ ኢየሩሳሌም ንምህናጽ ነቶም ህዝቢ ብኸመይ ከም ዘዋሃሃዶም መብርሂ ሂቦም። ብተመሳሳሊ ድማ እቶም ሎሚ ዘለዉ ክርስቲያን ብምስማዕን ብዘተን ብሲኖዶሳውነትን ኣቢሎም ንፍልልያት ናብ ምንጪ ሓድነት ክቕይርዎ ጽውዓት ምዃኖም ኣዘኻኺሮም። እቲ ብድሆ ብፍላይ ኣብተን ከም ከተማ ማድሪድ ዝኣመሰላ ብዙሓት ባህልታትን ልምድታትን ተመክሮታትን ዝራኸቡለን ዓበይቲ ከተማታት ዓብዪ ምዃኑ ገሊጾም። በዚ ምኽንያት እዚ ንኩሎም ካቶሊካውያን ምእመናን ነቲ ዘሎ ፈተናታት ክቃለስዎን ናብቲ ሓድሽ ባህላዊ ዛንታታትን ማሕበራዊ ክውንነታትን መልክዕ ዝሕዘሉ ናብ ማእከልታ ከተማ ገጾም ክጓዓዙ ኣተባቢዖም። ኣብዚ መዳይ እዚ ሕውነት ኣገዳሲ መዳይ ክርስትያናዊ ምስክርነት ምዃኑ እውን ኣጉሊሖም። ኣብቲ መብዛሕትኡ ግዜ ምክፍፋልን ምጥርጣርን ጽምዋን ዝመልኦ ሕብረተሰብ ስብከተ ወንጌል ካብ ናይ ሓቂ ሰብኣዊ ርክብ እንተ ደኣ ተፈልዩ ውጽኢታዊ ክኸውን ከም ዘይክእል ገሊጾም። ብዛዕባ እቲ ኣብ ማድሪድ ዘሎ ሃብታም ብዙሕነት ብምስትንታን ምሕረት ኣምላኽ ንነፍሲ ወከፍ ሰብ ብዘይዝኾን ኣፈላላይ ንዅሉ ከም ዝሓቁፍ ኣዘኻኺሮም። ከምኡ ውን ተልእኾ ቤተ ክርስቲያን ነቲ ኣብ ኢየሱስ ክርስቶስ ዝተገልጸ ኣድማሳዊ ጻውዒት ምልኣት ሕይወት ከም ዝርአ ምግባር ምዃኑ ገሊጾም። ኣብቲ ምሸት ዝቐረበ ምስክርነት ናይ ዝሃቡ ስድራ ቤት ስደተኛታት ብምጥቃስ ድማ ብዙሓት ሰባት ብስልኢ ወይ ብተስፋ ምቑራጽ ዝተቐርጸ ፍርሒ ሒዞም ናብ ክርስትያናዊ ማሕበረሰብ ከም ዝቐርቡ ገሊጾም። ቀጺሎም ድማ ሕያውነት ካብ ሒደ ሰባት እኳ እንተመጸት ንፍርሂ ብዙሓት ክስዕሮ ትኽእል እያ ክብሉ ገሊጾም። بزعبا قدنا

0: ቁምስና ታትና ይሰባኻን ጉስነታው ቤት መኽራብ ዛሃብዎ መብርሄ ድማ ናብ ምምሕዳራዊ መዋቅር ጥራይ ከይድረቱ ኣጠንቂቖም። ቀጺሎም ግን እቲ ቤት ምኽሪ ምእመናን ንመንፈስ ቅዱስ ንምስማዕ ብሓባር ዝመሃሩሉን ጐይታ ንቤተ ክርስቲያን ንዘመናዊ ብድሆታት ምላሽ ንኽትህብ ብኸመይ ከም ዝጽውዓ ዝፈልጡሉን ፍሉይ ቦታ ምዃኑ ድማ ገሊጾም። ንካህናት ብቐጥታ ኣብ ዝሃብዎ ቃል ድማ ነቲ ናይ ሲኖዶሳዊ ናይ ምስትንታን ጉዕዞ ኣብ ኣገልግሎቶም ከም ምንጪ ምሕዳስን ምጽንናዕን ገይሮም ክቕበልዎ፣ ብብርሃን ወንጌል ድማ ንምእመናን ብዛዕባ ሕብረተሰብኣውን ባህላውን ለውጥታት መብርሂ ብምሃብ ክሕግዝዎም ኣተባቢዖም። ኣብ መወዳእታ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣቃልቦኦም ናብቶም ዓዊሎም ድምፆም ኣብ ዘስምዑ ዝነበሩ ህዝቢ ብምግባር እቲ ብኣባላት ቤት ምኽሪ ምእመናን ሰበኻ ዝቐረበ ምስክርነት ብእምነትን ልክስን ህያው ዝኾነት ቤተ ክርስቲያን ከም ዘንጸባርቕ ገሊጾም። ኣብ መወዳእታ ድማ እነት እታ ቤተ ክርስቲያን ብምባል ንዂሉ ሰብ ከም ክፉት ቅዱስ መጽሓፍ ኩኑ፣ ቃል ኣምላኽ ኣብ ገጽኩምን ኣብ ሕይወትኩምን ከም ዘንጸባርቕ ይኹን፣ ፍቕሪ ንዂሉ ሰብ ከም ቤቱ ኮይኑ ከም ዝስምዖ ዝገብር ቋንቋ እዩ ክብሉ ኣተባቢዖም።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራ ኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.